አስታወቀ። የኬንያ ፍርድ ቤት በስምንት ተማሪዎች ላይ የግድያ ክስ መሰረተ። የኬንያ ጠቅላይ አቃቤ ሕግ ጽሕፈት ቤት እንዳስታወቀው ተማሪዎቹ የተከሰሱት ሌሎች 16 ተማሪዎችን በአዳሪ ትምህርት ቤት መኖሪያ ክፍል ውስጥ በእሳት ተቃጥለው እንዲሞቱ በማድረግ ተጠርጥረው ነው። የዛሬው ጠቅላላው ስርጭታችን ሊጠናቀቅ ጥቂት ደቂቃዎች ቀርተውናል። በቀረን ጊዜ አጭር ሙዚቃ እናሰማችኋለን። እኔ በዚሁ ልሰናበት። መልካም ጊዜ፣ መልካም ምሽት በያላችሁበት።